0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: መስከረም 11 ቀን 2019 ዓመተ ምህረት ሰኞ። ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። ዶቼ ቬለ ከቦን የቀጥታ ስርጭት ስቱዲዮ የምሽቱን ስርጭት እንሆ ጀምሯል። ለዓለም ዜናው ሂሩት መለሰ ተዘጋጅታለች። የአንድ ሰዓቱን ስርጭት በመምራት እኔ አዜብ ታደሰ እስከ ዝግጅቱ መጨረሻ አብሬያችሁ ዘልቃለሁ። ስርጭታችንን በኢንተርኔት ለምትከታተሉን አድማጮች DW አማሪክ በተባለው አፕሊኬሽን ላይ እንገኛለን። ከዚህ በተጨማሪም የማህበራዊ ሚዲያ ተጠቃሚዎች በፌስቡክ፣ ቴሌግራም እና በዩቲዩብ DW አማሪክ ብላችሁ ፈልጉን፣ የቀጥታ ስርጭታችንን ታገኛላችሁ። በዓለም ዜና የሚጀምረው የምሽቱ ስርጭታችን በዜና መጽሔት ጥንቅሩ 7 ታጣቂ ኃይላት መንግስትን ለመጣድ ፈጠሩት የተባረው ትብብር ላይ የተሰጡ አስተያየቶች፣ በራያ አካባቢ የወታደራዊ ውጥረቱ ማየልና ተፈናቃዮች ለከፋ ችግር ተዳርገዋል መባሉ፣ በጥቃትና በእገታ ስጋት ውስጥ የሚገኙት የአበሸገይ ወረዳ ነዋሪዎች፣ እንዲሁም በጀርመን መዲና በርሊንና በሜክሌንቡርግ ፎርፖመን ግዛቶች የተካሄደው ምርጫ ውጤትና የመርሃይ መንግስቱ እጣፈንታ የተሰኙ ርዕሶችን ይዟል። ሳምንታዊው ማህደረ ዜና የየመን ሁቲዎችና ሳውዲ አረቢያ የገጠሙት ውጊያ ከሚል ርዕስ ጋር ይጠብቀናል። የስፖርት ዝግጅትም በሳምንቱ መጨረሻ የተካሄዱ ዓለም አቀፍ አበይት ስፖርታዊ እንቅስቃሴዎችን ጨምቆ ያቀርብልናል። አድማጮች፣ አሁን ለሁሉም ቀዳሚው የዓለም ዜና ነው። ሂሩት መለሰ።
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ፣ የኢትዮጵያ መገናኛ ብዙሃን ባለስልጣን የትግራይ ቴሌቪዥን ጣቢያ ከዛሬ ጀምሮ ላልተወሰነ ጊዜ ከስርጭት መታገዱን አስታወቀ። መስሪያ ቤቱ ዛሬ መስከረም 11 ቀን 2019 ዓ.ም ተመረጠ ባወጣው መግለጫ የቴሌቪዥን ጣቢያው የሀገርንና የሕዝብን ደህንነት እንዲሁም ብሔራዊ ጥቅምን አደጋ ላይ የሚጥሉ ወደ ግጭት የሚገፋፉና ጽንፈኝነትን የሚያበረታቱ ያላቸውን መልእክቶች ያስተላለፈ እንደሚገኝ ማረጋገጡን አመልክቷል። የየመን ሁቲዎች የቀይ ባህር ዳርቻን ከተቀረው አካባቢ ለመነጠል ስልታዊ የተባሉ የየመን ከፍተኛ ስፍራዎችን ለመቆጣጠር ወደፊት በመገስገስ ላይ መሆናቸው ተዘገበ። ይህ የተሰማው የአሜሪካን ፕሬዝዳንት ዶናልድ ትራምፕ በቡድኑ ላይ ሊሰነዘር ታስቦ የነበረውን የአሜሪካን የአየር ጥቃት በመጨረሻዋ ደቂቃ ላይ እንዲቀር ማድረጋቸው ከተገለጸ በኋላ ነው። በሰሜን ምስራቅ ጀርመኗ ሜክለንቡርግ ፎርፖመርን ግዛት ትናንት በተካሄደው ምርጫ አንጋፋው የጀርመን የክርስቲያን ዴሞክራት ህብረት ፓርቲ በመጻሩ ሴዲዮ ከሁለተኛው የዓለም ጦርነት ወዲህ ለመጀመሪያ ጊዜ በአንድ የግዛት ፓርላማ ውስጥ መግባት የሚያስችለው ድምጽ ሳያገኝ ቀረ። የጀርመን መራሄ መንግስት ፍሬድሪሽ ሜርስ ከተመሰረተ 81 ዓመት ያስቆጠረውን የፓርቲያቸውን ሽንፈት በቀላሉ የማይታለፍ ሲሉ ገልጸው ውጤቱንም ከፍተኛ ጥፋት ብለውታል። ዜናው በዝርዝር። የኢትዮጵያ መገናኛ ብዙሃን ባለስልጣን የትግራይ ቴሌቪዥን ጣቢያ ከዛሬ ጀምሮ ላልተወሰነ ጊዜ ከስርጭት መታገዱን አስታወቀ። ባለስልጣን መስሪያ ቤቱ ዛሬ መስከረም 11 ቀን 2019 ዓ.ም ተመረጠ ባወጣው መግለጫ የቴሌቪዥን ጣቢያው የሀገርንና የሕዝብን ደህንነት እንዲሁም ብሔራዊ ጥቅምን አደጋ ላይ የሚጥሉ ወደ ግጭት የሚገፋፉና ጽንፈኝነትን የሚያበረታቱ ያላቸውን መልእክቶች እያስተላለፈ እንደሚገኝ ማረጋገጡን አመልክቷል። የቴሌቪዥን ጣቢያው በፌደራል መንግስትና በህወሓት መካከል በፕሪቶሪያ ከተፈረመው የሰላም ስምምነት በኋላ ተጥሎበት የነበረው እገዳ ተነስቶ ወደ ስራ ገብቶ እንደነበረ የጠቆመው መግለጫው ለጣቢያው ጋዜጠኞችና ባለሙያዎች የሰላምና የሙያ ማሳደጊያ ስልጠናዎች ሲሰጥ መቆየቱን ገልጿል። ሆኖም ጣቢያው ከተሰጠው እድልና ከሙያ ስነ ምግባር ውጪ ሀገርንና የህዝብን ደህንነት እንዲሁም ብሔራዊ ጥቅምን አደጋ ላይ የሚጥሉ ያላቸውን መልእክቶችን ማስተላለፉን በመቀጠሉ ላልተወሰነ ጊዜ እገዳ እንደተጣለበት አስታውቋል። በተጨማሪም ማንኛውም ዲጂታል የብሮድካስትም ሆነ የህትመት ሚዲያ የትግራይ ቴሌቪዥንን እንደ መረጃ ምንጭ አድርጎ መጠቀም ወይም ጣቢያው የሚያሰራጫቸውን ይዘቶች አስተጋብቶ መገኘት በጥብቅ የተከለከለ መሆኑን ባለስልጣኑ አስጠንቅቋል። ባለስልጣኑ በቴሌቪዥን ጣቢያው ላይ የስርጭት ገደብ የጣለው ህዝባዊ ወያኔ ሐርነት ትግራይ ህወሓት የአማራ ፋኖ ብሔራዊ ንቅናቄ አፋብን እና የኦሮሞ ነጻነት ሰራዊት ኦነሰ የሚገኙበት ሰባት ታጣቂዎችና የተቃዋሚ ፖለቲካ ፓርቲዎች የፌደራል መንግስቱን ለመጣል የሚያስችል ትብብር መፍጠራቸውን ትናንት እሁድ መስከረም 10 ቀን 2019 ዓ.ም ምረት ይፋ ካደረጉ በኋላ ነው። የመገናኛ ብዙሃን ባለስልጣኑ በማሳሰቢያው ከቴሌቪዥን ጣቢያው የሚሰራጩ ይዘቶች አስተላልፎ በሚገኙ አካላት ላይ አስተዳደራዊ እርምጃ እንደሚወስድም ገልጿል። ለአራት አመት ከአራት ወር በእስር ላይ ቆዩት የ87 አመቱ አዛውንት አቶ ታዲዮስ ታንቱ ባለፈው ሐሙስ መፈታታቸውን ጠበቃቸው ተናገሩ። በማህበራዊ መገናኛ ዘዴዎች የጥላቻ ንግግር በማድረግ ወንጀል ተከሰው ከ2014 ዓመተ ምህረት ጀምሮ በእስር ላይ ቆዩት አቶ ታዲዮስ ታንቱ በተከሰሱበት ወንጀል ጥፋተኛ የተባሉት በ2017 ዓመተ ምህረት ነበር። ግለሰቡ ከተፈረደባቸው የ6 አመት ከ6 ወር የቅጣት ጊዜ ውስጥ ያመክሮ 2 አመት ከ2 ወር ተቀንሶ የእስር ጊዜያቸውን ጨርሰው መውጣታቸውን ጠበቃቸው ሶሎሞን ገዛኸኝ ለዶች በለ ተናግረዋል።
3: በእስር ቆዩበት ከ2014 ከተያዙበት ጀምሮ አሁን አሙስ ለተከተፈቱበት ጊዜ ድረስ ለአራት አመት ከአራት ወር እስር ቤት ቆይተዋል። ቀሪውን እንግዲህ በሁለት አመት ከሁለት ወሩ በአመክሮ ታስቦላቸው ከእስር ተፈተው አሙስ ለት ወደ ቤታቸው ገብተዋል።
2: አቶ ታዲዮስ ታንቱ በ2017 ዓመተ ምህረት ጥፋተኛ የተባሉበትን ወንጀል መፈጸማቸውን አምነው እንዲፈርሙና ይቅርታ እንዲጠይቁ እድል ተመቻችቶላቸው ነበር ያሉት ጠበቃው የቀረበላቸውን የይቅርታ ደብዳቤ አልፈርምም ማለታቸውንም ገልጸዋል። አቶ ታዲዮስ በልዩ ልዩ ጋዜጦች ላይ የሰሩ መጽሐፍትን ያሳተሙና በተለያዩ ማህበራዊ መገናኛዎች መሰረት ባደረጉ የመገናኛ አውታሮች ላይ ሐሳባቸውን በመስጠት የሚታወቁም ናቸው። የየመን ሁቲዎች የቀይ ባህር ዳርቻን ከተቀረው ዓለም ወይም ከተቀረው አካባቢ ለመነጠል የየመን ከፍተኛ ስልታዊ ስፍራዎችን ለመቆጣጠር ወደፊት በመገስገስ ላይ መሆናቸው ተሰማ። ይህ የተሰማው የአሜሪካን ፕሬዝዳንት ዶናልድ ትራምፕ በቡድኑ ላይ ሊሰነዘር ታስቦ የነበረውን የአሜሪካን የአየር ጥቃት በመጨረሻው ደቂቃ ላይ እንዲቀር ማድረጋቸው ከተገለጸ በኋላ ነው። ሪያድ በሁቲዎች ላይ በመታካሄደው ውጊያ ዩናይትድ ስቴትስ እንድታግዛት ብትጠይቅም ዋሽንግተን ግን ውድቅ አድርጋዋለች። በዚህ ወር ተጠናክሮ የቀጠለው በኢራን ይደገፋሉ የሚባሉት የሁቲዎች ግስጋሴ የመካከለኛው ምስራቅን ጦርነት በማራዘም የዓለም የኃይል አቅርቦትን አደጋ ላይ ይጥላል የሚል ስጋት አሳድሯል። ሁቲዎች ባለፈው ቅዳሜ ወደ ሳውዲ አረቢያ ርዕሰ ከተማ ሪያድ መተኮሳቸውን ተናግረዋል። በዚህ ዕለት በከተማይቱ አውሮፕላን ማረፊያ አጠገብ ጭስ ወደ ላይ ሲተም ታይቷል። ሳውዲ አረቢያ ሁቲዎች አደረሰን ስላሉት ጥቃት ምንም አይነት አስተያየት አልሰጠችም። ኒውዮርክ ታይምስ እንደዘገበው የሳውዲ አልጋወራሽ ካቀረቡት አዲስ ተማጽኖ በኋላ የትራምፕ አስተዳደር እሁድ በሁቲዎች ላይ የአየር ጥቃት ለመፈጸም ተዘጋጅቶ ነበር። ይሁንና በጋዜጣው ዘገባ መሰረት ወታደሮች ቦምብ በመጫን ላይ ባሉበት በመጨረሻው ደቂቃ ላይ ትራምፕ የአየር ጥቃቱ እንዳይካሄድ በማዘዛቸው ጥቃቱ ሳይፈጸም ቀርቷል። ትራምፕ ትናንት በሳውዲ የሚደገፈውንና ዓለም አቀፍ ዕውቅናም ያገኘውን የየመን መንግስት ፕሬዚዳንት ራሺድ አልማኒን በስልክ ማነጋገራቸውን ሮይተርስ ምንጮቹን ጠቅሶ ዘግቧል። በዚሁ ንግግርም ፕሬዚዳንት ራሺድ አሊሚ የአሜሪካን ጦር እገዛ እንዲያደርግላቸው መጠየቃቸውን ምንጮቹ ተናግረዋል። በዚህ ወቅትም ትራምፕ ወታደራዊ እርዳታ ስለማድረግ የገቡት ቃል እንደሌለ አንድ ከየመንና አንድ ደግሞ ከምዕራብ አገር የሆኑ ምንጮች ለሮይተርስ አስታውቀዋል። ይህ ዶች በለ ዲደብሊው ነው። በሰሜን ምስራቅ ጀርመኗ ሜክለንቡርግ ፎር ፖመርን ግዛት ትናንት በተካሄደው ምርጫ አንጋፋው የጀርመን የክርስቲያን ዴሞክራት ህብረት ፓርቲ በመጻሩ ሲዲኡ ከሁለተኛው ዓለም ጦርነት ወዲህ ለመጀመሪያ ጊዜ በአንድ የግዛት ፓርላማ ውስጥ መግባት የሚያስችለው ድምፅ ሳያገኝ ቀረ። የሲዲኡን ፖለቲከኞችና ደጋፊዎች አንገት ባስደፋው ሲዲኡ ከግዛቱ ፓርላማ በተወገደበት በዚህ ምርጫ ቀኝ ጽንፈኛው አማራጭ ለጀርመን በጀርመንኛው መጻር አይፍዴ በአንጻሩ ካለፈው ምርጫ በጥፍ የበለጠ 38.3 በመቶ ድምጽ በማሸነፍ ከፍተኛ ድል አስመዝግቧል። የጀርመን መራሄ መንግስት ፍሪድሪሽ ሜርስ ከተመሰረተ 81 ዓመት የሆነውን የፓርቲያቸውን ሽንፈት በቀላሉ የሚታለፍ እንዳይደለ ገልጸው ውጤቱንም ከፍተኛ ጥፋት ብለውታል። ሜርስ የሚመሩት ጥምሩ መንግስት ያቀዳቸው ብዙም ህዝብ ያልደገፋቸው የማሻሻያ እርምጃዎች ለሴዲው ሽንፈት አስተዋጽኦ ማድረጋቸው ይጠቀሳል። በህዝብ ዘንድ ተቀባይነታቸው ለቀነሰው ስልጣን እንዲለቁም ግፊት ለበረታባቸው ለሜርስና ለፓርቲያቸው የትናንቱ ውጤት መራርና አደገኛ ቢሆንም ሜርስ ግን የችግሮቻችን መድኃኒት ናቸው ያሏቸውን ማሻሻያዎች ህዝቡ በጽናትና በትግስት እንዲጠብቅ አሳስበዋል።
4: Diese Reformen sind das Mittel.
5: እነዚህ ማሻሻያዎች በህብረተሰባችን ውስጥ ዘልቆ የገባላለው የአምባገነንነት መርዝ መድኃኒት ናቸው። አሁን መደረግ ያለበት ብርቱ ድጋፍ ጽናትና መታገስ ነው። እነዚህን ባህሪያት እንደ ሴዲኦ ሊቀመንበር እንዲሁም ከሁሉም በላይ እንደ አገራችን መራሄ መንግስት አሳያችኋለሁ። አመሰግናለሁ።
4: Landes. Ich danke Ihnen.
2: በሜክለንቡርግ ፎር ፖመርን አይኤፍዴ ቢያሸንፍም ተጣማሪ ፓርቲ ስለማያገኝ መንግስት መመስረቱ የሚሳካለት አይሆንም። በውጤቱ ሁለተኛ ደረጃ ያዘው የሶሻል ዴሞክራቶቹ ፓርቲ ግን ከሌሎች ፓርቲዎች ጋር ተጣምሮ መንግስት ይመሰረታል ተብሎ ይጠበቃል። በሩሲያ በተካሄደው ምርጫ የሀገሪቱ ፕሬዝዳንት ቭላዲሚር ፑቲን የሚመሩት የተባበረው የሩሲያ ፓርቲ እጅግ ከፍተኛ ድምጽ ማግኘቱን የሩሲያ ባለስልጣናት ዛሬ በሰጡት መግለጫ አስታወቁ። የሀገሪቱ የምርጫ ኮሚሽን ኃላፊ ኤላ ፓንፊሎቫ ዛሬ ይፋ ባደረጉት የመጀመሪያ ደረጃ ውጤት መሰረት ለ25 ዓመታት የሩሲያን ፖለቲካ የተቆጣጠረው የፑቲን ፓርቲ ከሩሲያ ፓርላማ ዱማ 450 መቀመጫዎች 355ቱን አሸንፏል። የፈረንሳይ ዜና አገልግሎት እንደዘገበው ለሶስት ቀናት በጥብቅ ቁጥጥር በተካሄደው በዚህ ምርጫ የዩክሬኑን ጦርነት የሚተቹ ፓርቲዎች አልተወዳደሩም። ሞስኮ ወታደራዊ ዘመቻዎቿን የሚተቹትን አግዳለች። ጦርነቱ እንዲቆም ጥሪ ያቀረበ ብቸኛ ፓርቲም ከመርጫው ተሰርዟል። የፑቲን ፓርቲ ከፍተኛ ድምጽ ማግኘቱ አስፈላጊ ሆኖ ካገኘው የሀገሪቱን ህገ መንግስት መቀየር ያስችለዋል። ክሬምሊን እንዳስታወቀው ሞስኮ ወታደሮቿን ዩክሬን ካዘመተችበት ከጎርጎሮሳዊ 2022 ዓመተ ምህረት ወዲህ የተካሄደው የሩሲያ የምክር ቤት ምርጫ ሩሲያውያን ከፑቲን ጋር አንድ መሆናቸውን ያሳያል ብሏል። የዩክሬን ጦርነት በመቶ ሺዎች የሚቆጠሩ ሰዎችን ሲገድል ሚሊዮኖችን ደግሞ አፈናቅሏል። ከምንም በላይ በዚህ ዓመት የተራ ሩሲያውያን የዕለት ተዕለት ህይወት ላይ ተጽዕኖ አሳድሯል። ይህ ዶይቼ ቬለ DW ነው። ከዶች ቨለ ዜናውን ለማብቃት እንሆ ዋና ዋና አርሶቹን በድጋሚ። የኢትዮጵያ መገናኛ ብዙሃን ባለስልጣን የትግራይ ቴሌቪዥን ጣቢያ ከዛሬ ጀምሮ ላልተወሰነ ጊዜ ከስርጭት መታገዱን አስታወቀ። መስሪያ ቤቱ ዛሬ መስከረም 11 ቀን 2019 ዓ.ም ባወጣው መግለጫ የቴሌቪዥን ጣቢያው የሀገርንና የህዝብን ደህንነት እንዲሁም ብሔራዊ ጥቅምን አደጋ ላይ የሚጥሉ ወደ ግጭት የሚገፋፉና ጽንፈኝነትን የሚያበረታቱ ያላቸውን መልእክቶች እያስተላለፈ እንደሚገኝ ማረጋገጡን አመልክቷል። የየመን ሁቲዎች የቀይ ባህር ዳርቻን ከተቀረው አካባቢ ለመነጠል ስልታዊ የተባሉ የየመን ከፍተኛ ስፍራዎችን ለመቆጣጠር ወደፊት በመገስገስ ላይ መሆናቸው ተዘገበ። ይህ የተሰማው የአሜሪካን ፕሬዝዳንት ዶናልድ ትራምፕ በቡድኑ ላይ ሊሰነዘር ታስቦ የነበረውን የአሜሪካን የአየር ጥቃት በመጨረሻው ደቂቃ ላይ እንዲቀር ማድረጋቸው ከተገለጸ በኋላ ነው። በሰሜን ምስራቅ ጀርመኗ ሜክለንቡርግ ፎር ፖመርን ግዛት ትናንት በተካሄደው ምርጫ አንጋፋው የጀርመን የክርስቲያን ዴሞክራት ህብረት ፓርቲ በምህጻሩ ሴዲዩ ከሁለተኛው የዓለም ጦርነት ወዲህ ለመጀመሪያ ጊዜ በአንድ የግዛት ፓርላማ ውስጥ መግባት የሚያስችለው ድምፅ ሳያገኝ ቀረ። ዜናው በዚሁ አበቃ።
1: ለምሽቱ የዓለም ዋና ዋና ዜናዎች ህይወት መለሰና መሰግናለሁ። በመከታተል ላይ ያላችሁት ዶይቼ ቬለ DW ነው።
0: የዜና መጽሔት።
1: የኢትዮጵያን መንግስት በመጣል በሽግግር ቻርተር የሚመራ የሽግግር መንግስት መመስረትን የመጀመሪያው ግቡ ያደረገ የተባለ ትብብርን በተመለከተ የተሰጡ አስተያየቶች የመጀመሪያው የዜና መጽሔታችን ነው። ለጥንቅሩ ሰለሞን ውጪ።
6: ከመንግስት ጋር በትጥቅ ግጭት ላይ የሚገኙ ሰባት ታጣቂ ቡድኖች የኢትዮጵያ ህዝባዊ ኃይሎች ትብብር ለህልውና በሚል መጠሪያ ወደ አንድ መሰባሰባቸው የተነገረው ትናንት መስከረም 10 ቀን 2019 ዓ.ም ነው። የአማራ ፋኖ ብሔራዊ ንቅናቄ፣ የኦሮሞ ነጻነት ሰራዊትና ህዝባዊ ወያኔ ሓርነት ትግራይን ጨምሮ ራሳቸውን ህዝባዊ ኃይሎች ብለው የጠሩት በትግራይ፣ አማራ፣ ኦሮሚያ፣ አፋር፣ ሶማሌና ቤንሻንጉል ጉሙዝ ክልሎች የሚንቀሳቀሱ ታጣቂ ቡድኖችን ያሰባሰበው ይህ ትብብር አገዛዝ ያለው መንግስት ጦርነት የመግታት፣ ዘላቂ ሰላም የማምጣት፣ የዜጎችን መብትና ነጻነት የማረጋገጥ፣ ህግና ስርዓትን የማስፈን፣ የህዝቦችን መከራና ሰቆቃ እንዲሁም ድህነትና ኋላቀርነትን የማስቆም ፍላጎትም አቅምም የለውም ሲል ከሷል። ቡድኖቹ በመካከላቸው ያለን ልዩነት በህዝቦች ነጻ ፍላጎት በመርህና በህጋዊ ስርዓት ተመስርቶ በሰላማዊ መንገድ ለመፍታት መስማማታቸውን፣ የመጀመሪያው ግባቸውን መንግስትን በማስወገድ በሽግግር ቻርተር የሚመራ አካታች የሽግግር መንግስት እንዲመሰረት ማድረግ መሆኑን ቡድኖቹ በጽሁፍ ባሰራጩት መግለጫ ላይ ተጠቅሷል። የኢትዮጵያን የፖለቲካ ሁኔታ በቅርበት የሚከታተሉ አንድ ተንታኝ በሁሉም ወገን የድርድር ሀሳብና ፈቃድ ካለ ታጣቂዎቹ ወደ አንድ መምጣታቸው በከፊል በጎ ነገር ነው ሲሉ ለታጣቂዎችም ሆነ ለመንግስት የሚበጅ መሆኑን ጠቅሰዋል።
7: የታጠቁ ኃይላት ወደ አንድ ቅንጅት መምጣታቸው በከፊል በጎ ነገር ነው ብዬ ወስዳለሁ። እኔ የምንነጋገር ቢባል የተቀናጀ አቋም ስለሚኖራቸው ለችግሮቻችን መፍትሄ ለመስጠት ቀላል ይሆናል ብዬ አስባለሁ። ይህ ማለት የድርድር ሀሳብና ፈቃድ ካለ ማለት ነው። በሁሉም ወገን የተቆረፉ ሰዎችን በማስከዳት ምናምን ተወጥሮ የነበረው መንግስትም አሁን በተደራጀ መልኩ ነፍጥ ካነገቡ አካላት ጋር መፍትሄን የሚሻ ከሆነ መፍትሄ ለማቅረብ መልካም እድል ይፈጥርለታል ብዬ ነው ማስበው።
6: የትብብሩ አባል ድርጅቶች በየራሳቸው የማህበራዊ መገናኛ አውታሮች ባሰራጩት መግለጫ እንዳሉት ከአገዛዙ ውድቀት በኋላ ይከፈታል ያሉት የሽግግር ምዕራፍ የህዝቦችን ህልውናና የሀገርን ደህንነት መታደግ፣ ሁሉንም ጦርነቶች ማስቆም፣ እንዲሁም ለሀገሪቱ ሰላምና ለህዝቦች ቀጣይ ህልውና ሀቀኛ፣ ታማኝ እንዲሁም ሁሉን ያካተተ ያሉትን ያሳተፈ ህዝባዊና ህገ መንግስታዊ ውይይት በማድረግ ችግሮችን እንደሚፈታ ጠቅሷል። ተንታኙ እንደሚሉት ግን ይህ ኃይል ግቡ ቢሳካ በድህረ መንግስት ማስወገድ ወቅት ኢትዮጵያ ከባድ ፈተና ሊገጥማት እንደሚችል የተለያዩ ሀገራትን በመጥቀስ ስጋታቸውን ገልጸዋል።
7: እድል ቢገጥማቸው በድህረ መንግስት ማስወገድ ጊዜ ከባድ የሆነ ፈተና እንደሚገጥመን እናስባለሁ እንደ ሀገር። ምክንያቱም ሁኔታው ሜክ ኦር ብሬክ አይነት ሲትዌሽን ውስጥ ነው የሚገባው። ስለዚህ ለሀገረ መንግስቱ እነዚህ ታጣቂ ኃይሎች የፈጠሩትን እስካሁን ፈጥረውት የቆዩትን አደጋ ቢያንስ አንድ ደረጃ ከፍ ያደርገዋል ብዬ ነው መወስደው።
6: ይህ ጥምረት መመስረቱ ከተሰማ ጀምሮ የመንግስትን አካሄድ የሚደግፉ ጉዳዩን በአሉታ ማየትን ጨምሮ የሚያጣጥሉ አስተያየቶች ጎልተው እየተስተዋሉ ነው። በአንጻሩ መሰባሰቡን እንደ መልካም ጅምር የሚመለከቱት ድጋፍ ሲያሳዩ ታይተዋል። ተንታኙ ዝርዝር የስምምነት ጭብጦች አለመጠቀሳቸው ጥያቄ የሚያጭር ቢሆንም ሊቀራረቡ አይችሉም ተብለው ይገመቱ የነበሩ ያሏቸው ኃይሎች እንዲገናኙ ማድረጉ በቀላል የሚታይ እንዳልሆነ ጠቅሰዋል።
7: ወደ አንድ መድረክ፣ ወደ አንድ አቅጣጫ ሲመጡ የሚታዩት የፖለቲካ ችግሮቻችን በድርድር መፍታት የሚቻሉ ናቸው የሚል ተስፋን ይፈጥራል። መንግስትን በሚደግፉ አካላት የስጋት ደረጃው ከፍ ይላል። በመንግስት ስለተከፉ ሰዎች ደግሞ መልካም ቀን ይመጣ ይሆን የሚል ተስፋን ያሰንቃል።
6: በዚህ ጉዳይ ላይ እስካሁን ከኢትዮጵያ መንግስት በኩል ምንም የተባለ ነገር የለም። ዶቼ ቬለ ምላሽ ለመጠየቅ ወደ መንግስት ኮሚኒኬሽን አገልግሎት ሚኒስትሮች ደጋግሞ ቢደውልም ምላሽ አላገኘም። ጠቅላይ ሚኒስትር አብይ አህመድ ከሁለት ሳምንታት በፊት የሞጆ ተርሚናል ማዕከልን ሲመርቁ ግን ስም ባይጠቅሱም ሊያቆሙን የሚተጉ ያሏቸውን ኃይሎች መንግስታቸው እንደማይታገስ አስጠንቅቀው ነበር።
8: እድገታችንን፣ ጉዟችንን የሚጠሉ ሊያቆሙን የሚተጉ ኃይሎች የማይቻል ተራራ ጋር የገጠሙ መሆኑን በተግባር እናሳያቸዋለን።
6: ከዚሁ ጋር በተያያዘ የኢትዮጵያ መገናኛ ብዙሃን ባለስልጣን ከዛሬ ጀምሮ በትግራይ ቴሌቪዥን ላይ ላልተወሰነ ጊዜ እገዳ መጣሉን፣ ማንኛውም የበይነ መረብ የብሮድካስትም ሆነ የህትመት መገናኛ አውታር ጣቢያውን እንደ መረጃ ምንጭ እንዳይጠቀም ወይም የሚያሰራጫቸውን ይዘቶች መልሶ ማስተጋባት በጥብቅ የተከለከለ መሆኑን፣ ይህንን በሚተላለፉት ላይም ህጋዊና አስተዳደራዊ እርምጃዎችን እንደሚወስድ አስታውቋል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: በራያ አካባቢ የወታደራዊ ውጥረቱ ማየልና ተፈናቃዮች ለከፋ ችግር መዳረጋቸው ተገልጿል። የደሴ ወኪላችን የአካባቢውን ነዋሪዎች ጠይቆ ተከታዩን ዘገባ ልኮልናል።
9: በጥሩር 2018 ዓመተ ምህረት የፌደራል መንግስት ኃይሎች በኮማንድ ፖስት አስተዳደር ስር ሲያስተዳድሩት የቆዩትን የአላማጣ ከተማና ሌሎች የራያ አካባቢዎችን ለቀው መውጣታቸውን ተከትሎ አስተዳደሩን በተረከበው የህወሓት ኃይሎችና በመንግስት ኃይሎች መካከል ከዘጠኝ ወራት የዘለቀ ወታደራዊ ፍጥጫ ያለበት የራያ አካባቢ ከ70ሺ በላይ ሰዎች ከአምስቱ የራያ ወረዳዎች አፈናቅሏል። አሁን ላይ ወታደራዊ ፍጥጫው ከሌላው ጊዜ በላቀ ሁኔታ ማየሉን የሚገልጹ የአካባቢው ነዋሪዎችም ከፍ ያለ ስጋት እንደፈጠረባቸው ይናገራሉ።
10: ወታደራዊ ውጥረቱ ከትግራይ ጀምሮ እስከ ራያ ባለው ኃይለኛ ውጥረት ነው ያለው። ለምሳሌ ትላንትና ብቅ ብለው ነበረ ወደ ቆቦ አካባቢ ጫፍ ላይ ደርሰው ከዛ በመከላከያ በማድረግና በመምታት ነው ወደኋላ የተመለሱት። ውጥረቱ በጣም ከባድ ነው። አሁን ያለው ውጥረት ለመናገር ራሱ አደጋች ነው።
9: የህወሓት ኃይሎች በሚያስተዳድሩት የአላማጣ ከተማም ሆነ ተፈናቅለው በቆቦ ከተማ የሚገኙ ሰዎች ለከፋ ማህበራዊ ቀውስ መዳረጋቸውን የሚገልጹት አቶ ተስፋ ማህም ከባድ የጦር መሳሪያዎችን በተቋማትና በመኖሪያ መንደር አካባቢ መትከል ተለምዷል ይላሉ።
11: ከተማ ይሁን ገጠሩ ይሁን በቃ ህዝብ አለበት ቦታ ነው የሚቀመጠው መሳሪያው ከበድ መሳሪያ። ገጠር እየለቀቁ ነው። አሁን ከተማው እንዴት እንደሚሆን በጣም ከብዷል። ደጃፉ ላይ መሳሪያ ሲተከልበት እየለቀቀ ይወጣል።
9: ከ70ሺ የሚልቁ ተፈናቃዮች ለወራት ምንም አይነት የምግብ ድጋፍ ባለመኖሩ ምክንያት ከተፈናቀሉበት ቆቦ ከተማ ተመልሰው በአላማጣና ሌሎች አካባቢዎች ለወታደራዊ ግዳጅ መዳረጋቸውን ነው ስማቸው እንዳይገለጽ የፈለጉ የአላማጣ ከተማ ኗሪ የነገሩን።
12: ቆቦ ላይ ያሉ ተፈናቃዮች መንግስት እልባት እየሰጣቸው አይደለም። ተርቦ ወደ ሀገራቸው እየመጡ ነው። ሲመጡ እዚህ ጋር እየተገፈፉ ነው። ይሄ ምን አይነት መፍትሄ እንደሚደረግ ታላቅ ተርቦ እየመጡ ነው ያሉ። ዛሬ ቀን ገብተዋል፣ አንዱ ተይዟል፣ ሌላ ሀዘን ነው። ነገም ይያዛል አንዱ። እየተረቡ እየመጡ ነው፣ እየገቡ ነው ያሉት። ወደ የተያዙ ማለት
9: ዶቼ ቬለ ከዚህ ቀደም ያነጋገራቸው የአላማጣ ከተማ ከንቲባ አቶ ሞገስ ፈራው በከተማው ምንም አይነት የግዳጅ ወታደራዊ አፈሳ አለመኖሩን ተናግረው ነበር። ይሁን እንጂ በከተማው ኗሪ እንደሆኑ የገለጹና ለደህንነታቸው ሲሉ ስማቸውን መጥቀስ ያልፈለጉ አስተያየት ሰጭም ዛሬ ወታደራዊ የግዳጅ አፈሳ በአላማጣ ከተማ እንደነበር ተናግረዋል።
13: ገፈፋ ጀምሯል። አሁን 03 የሚባለው ቀበሌ ላይ ነው እየታጎረ ነው። ኦልሞስት ወደ 75 እስከ 3 ሰዓት 4 ሰዓት በነበረ እንዳታ 75 ፌዟል።
9: ዛሬ
13: አዎ፣ ከጠዋት 2 ሰዓት ጀምሮ እስከ 4 ሰዓት 75 ፌዟል። አላማጣ ከተማው ላይ ካንጀብል እየተደረገ ነው ማለት ነው።
9: ከራያ አላማጣ፣ ወፍላ፣ ዛታ፣ ኮረም፣ ራያ ባላ የተፈናቀሉ ከ70ሺ የሚልቁ ተፈናቃዮች በቆቦ ከተማ ያለው ሰብአዊ ድጋፍ በቂ ባለመሆኑ ወደ ወልዲያ፣ ደሴና ሌሎች አካባቢዎች መጓዝ መጀመራቸውም ተነግሯል።
14: ቀደም ብሎ እንደመጣን አካባቢ ዶኖሮች ይመጡ ነበረ። አሁን ባለንበት ሁኔታ ግን ምንም አይነት ዶኖር የለም። ሰው በጣም ተጨናንቆ ነው የሚኖረው። ኢቨን አይዲፒ ሳይት ላይ የነበረው ከዛ እየወጣ የሰው ቤት ላይ ነው ተቀጥሮ እየኖረ ያለው ምልህ። በዛ ልክ ደግሞ የስራ እንትን የለም። ምክንያቱም ማህበረሰቡ ራሱ የተቸገረ ስለሆነ እዛ አካባቢ ያለው አሁን ባለንበት ሁኔታ ኖይስ ግን በዚህ ልክ ነው ያለው። እንትኑ በአብዛኛው በእርግጠኝነት በቃ ከዚህ እየወጣ ወደ አዲስ አበባ የሆነ ፋሚሊ ጋር የተጠጋ ነው፣ ፋሚሊ ያለው ሰው ማለት ነው።
9: አሁን ላይ በአባወራ ደረጃ 32,000 ተፈናቃይ ቤተሰብ የተመዘገበ ሲሆን ይቀርብ የነበረው ድጋፍ ከተቋረጠ ግን ወራት መቆጠሩን ነው የተፈናቃዮች አስተባባሪዎች የሚናገሩት። ከዚህ ቀደም የተለያዩ የረድኤት ተቋማትን በማስተባበር ለተፈናቃዮች ድጋፍ ያቀርብ የነበረው የሰሜን ወሎ ዞን አደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ኃላፊ አቶ አለሙ ይመር በተፈናቃዮች ዙሪያ ምንም አይነት ሀሳብ ለመስጠት ፍቃደኛ አልሆኑም። በተጨማሪም ለአላማጣ ከተማ ከንቲባ አቶ ሞገስ ሽፈራው ምላሽ እንዲሰጡን ስልክ ብንደውልም ስልክ ሊያነሱ አልቻሉም።

0: እንዴት ልትለቀቁ ቻላችሁ? ብር ተቀብለው ነው ወይስ ዝም ብለው ነው የለቀቋችሁ?
1: ገንዘብ ተቀበለ ይጠላሻል።
0: ምን ያህል ከፈሉ እርስዎ እንዲለቀቁ?
1: አንድ ላይ ነው ወደ 6 ሚሊዮን የቀበለ።
0: እዛ አካባቢ ሁለት አይነት ታጣቂ አለ። ፋኖ የሚባል አለ፣ እንደገና ደግሞ ሸኔ የሚባል ታጣቂ ቡድን እንዳለ ነው የሚነገረው። እና የትኞቹ ናቸው አግተው እናንተን ይዘው ሄዱት?
1: እነዚህ ፋኖ ናቸው። ፋኖ ነው ብለው ነው ራሳቸውን የሚጠሩት።
0: በመስከረም አራቱ ጥቃት የቅርብ ዘመዶቻቸው ታግተውባቸው እንደነበር የሚናገሩት ሌላው አስተያየት ሰጪ በበኩላቸው በእገታ ከቆዩት መካከል እናት ከነ ህፃኗ እንደሚገኙበት ጠቅሰዋል። ታጣቂዎቹ የጠየቋቸውን ገንዘብ በመክፈላቸው ታጋቾቹ ወደ ቤተሰብ መቀላቀላቸውን ነው አስተያየት ሰጪው የተናገሩት።
2: የታገዱብን እናት አሉበት፣ ልጅ ከነ እናት አለችበት፣ ህፃን አለ፣ ህፃኗን እያጠባች ባለችበት ማለት ነው። ከነሳናን የተያዘችው አንድ የወንድሜ ባለቤት ህጻናትም ደግሞ እንደዚህ ደግሞ ወደ 9 ህጻናቶችን ለየብቻ እድሜያቸው 4-15 የሚደርሱ እሱን ይዞ ሄዱ። በጥቅሉ 18 ሰዎችን ይዞ ወጡ። ለእነዚህ 6 ሚሊዮን ብር ተጠየቀ። በየክልላቸው ደግሞ ሰዎች ሁሉም ያው አቅሙ እኩል አይደለም። አንዱ ሰው ትንሽ አቅም ያለ ስለሆነ ብጠይቅ በአንዱ 1 ሚሊዮን ብር ጠየቁ።
0: በዋልጋ ከተማ ባለፈው ሳምንት በተፈጸመው ጥቃት ቢያንስ 13 ሰዎች መገደላቸውን የገለጹት የአካባቢው ነዋሪዎች አሁንም በስጋት ውስጥ እንደሚገኙ ተናግረዋል። ትናንት ስጋት ያደረባቸው ሰዎች በሽሽት ወደ አጎራባች የወልቂጤና የወሊሶ ከተሞች ለመሄድ ሲሞክሩ ማስተዋላቸውን የገለጹ አንድ የዓይን እማኝ፣ ነገር ግን የወረዳው አመራሮችና የአገር ሽማግሌዎች ከተማውን እናረጋጋለን በማለት መልሰዋቸዋል ብለዋል።
3: የተወሰነ ሴት የወጡ አሉ። እንደገና ደግሞ ትናንትና ግቡ ብሎ 6 መኪና ቁመው ውቃት ይጫን አስወረዱ። የሀገር ሽማግሌ ሰብስቦ እናረጋጋለን፣ መከላከያ እናስገባለን እና እባካችሁ ቤታችሁን ጥላችሁ አስሄዱ ብለው መከላከያ ወዲያው አስገባልን ማታ። እሺ ብለው አደሩ። ግማሹ የወጣው ሁሉ ተመለሰ እስከ መኪናው ቀጥቅጡ። የስጋቱ ነገር አፋፍ ላይ የቆመ እንጨት ነው። እኛ ሁሌ ተጠብቆ ማይዳንም መድኃኒዓለም ይጠብቅ።
0: ዶቼ ቬሌ በሰሞኑ የአበሽጌ ወረዳ ጥቃትና በታገቱ ሰዎች ዙሪያም የወረዳና የዞን የስራ ኃላፊዎችን ለማነጋገር ጥረት ቢያደርግም ምላሽ ሊያገኝ አልቻለም። የክልሉ መንግስትም እስካሁን በጉዳዩ ላይ በይፋ ያለው ነገር የለም። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳም ታጣቂዎች ከዚህ በፊት በተደጋጋሚ በፈጸሟቸው ጥቃቶች ነዋሪዎች ለሞትና ለንብረት ውድመት መዳረጋቸው ይታወቃል። ለዶቼ ቬሌ ሸዋንግዛ ወጋየው ከሐዋሳ።
4: ትናንት እሁድ መዲና በርሊንና በሰሜን ምስራቋ ሜክለንቦርግ ፎርፖመን ግዛቶች በተካሄደው ምርጫ አማራጭ ለጀርመን የተባለው ቀኝ አክራሪዎች ፓርቲ ድል ቀንቶታል። የጀርመን ቻንስለር ፍሬድሪሽ ሜርስ እና ፓርቲያቸው የክርስቲያን ዲሞክራቲክ ህብረት ሲዲዩ ደግሞ ተሸንፏል። ከምርጫው ውጤት በኋላ መራሄ መንግስቱ ከውጭ ብቻ ሳይሆን ከራሳቸው ፓርቲም ጭምር ስልጣን ልቀቁ የሚል ከፍተኛ ጫና እየደረሰባቸው ነው። ይሁንና መራሄ መንግስት ፍሬድሪሽ ሜርስ ስልጣን እንደማይለቁ ነው የተናገሩት። በሳምንቱ መጨረሻ በጀርመን ሰሜናዊ ክፍልና በርሊን ግዛቶች ላይ ስለተካሄደው ምርጫና ስለ መራሄ መንግስቱ እጣ ፈንታ እዚህ ስቱዲዮ ከመግባቴ በፊት ከበርሊን የጀርመን የፖለቲካ ማህበራዊ ጉዳዮች ተንታኙን ዶክተር ጸጋዬ ደግነህን አነጋግሬያቸዋለሁ። ዶክተር ጸጋዬ ደግነህ፣ ትናንትና እሁድ በጀርመኗ መዲና በበርሊንና በሰሜናዊቷ ጀርመን በሜክለንቦርግ ፎርፖመን ግዛቶች ምርጫ ተካሂዷል። መራጮች በዲሞክራሲ መንገድ ድምፃቸውን ሰጥተዋል። የምርጫውን ሂደት እንዴት አገኘው? ውጤቱንስ?
5: የምርጫው ሂደት በጣም ከፍተኛ የሆነ የምርጫ እንቅስቃሴ ዘመቻዎች የታዩበት ነው። እኔ ራሴ እንደዚያ አይቼ አላውቅም። በርሊን ላይ በመኪና ስትቆሚ ሁሉ እዚህ የቀበሌው የወረዳው ከንቲባዎች ሁሉ መስታወት አንኳኩቶ ወረቀት የሚሰጡበት ሁኔታ ነው ያየሁትኝ። በተለይ የኤስፒዲዎች ደግሞ በጣም ወደ ታች ወርደው ስለነበረ በጣም ይሯሯጡ ነበር፣ በየቦታው ነበር የሚታዩት። እንግዲህ የምርጫው ሂደት በተመለከተ በጣም የተጧጧፈ ነው፣ የተሳትፎም ሰው በዛ ያለ ነው እና በተለይም አፍዴ የሚባሉት እነሱ ደግሞ በጣም የሚገርም ነው። እነሱ በሶሻል ሚዲያ በማስታወቂያ በጣም በልጠው የሄዱ መሆናቸውን የምታውቂው አንዳንድ ቴሌቪዥን ላይ በጣም እጅግ ደስ የሚል የሚስብ የሚገርም ማስታወቂያ ታይና ልክ መጨረሻው ሲመጣ ኤኤፍዴ ይላል እና አስቀድሞ ይመጣ አታዩም ወይ ልታቆሙ ትች ይሆናል። እና በጣም በሚገርም ሁኔታ አይቼ በማላውቀው ሁኔታ ነበር የነበረው። ግን ወደ ውጤቱ ስንመጣ ደግሞ ውጤቱ እንደተጠበቀው ነው። የህዝብ መጠቆሚያ አመላካቾች ባሳዩት መሰረት ሊንከዎችና ሴደዎቹ ግራዎቹና ክርስቲያን ዲሞክራቶቹ

0: በርሊን ውስጥ ይፎካከራሉ የሚል ነበረ። ሊንኮቹ በታሪክ ለመጀመሪያ ጊዜ በልጠዋቸው ሄደዋል። በጣም ነው የወረዱት የክርስቲያን ዲሞክራቶቹ፣ የሶሻል ዲሞክራቶቹ እነሱ በጣም ነው እነሱም የወረዱት። የአረንጓዴዎቹም ቀንሰዋል። አማራጭ ለጀርመን የሚቀኝ አክራሪ ደግሞ ወይም ጽንፈኛ የሚሉት እሱ በተወሰነ መልክ በርሊን ላይ ጨምሯል። ወደ ሰሜን ወደ ሜክለንቡርግ ፎርፖመንት ካየነው ደግሞ እዛ እንዲያውም ከእጥፍ በላይ ነው ጨምረው አማራጭ ለጀርመን የሚባለው። እዛ ያሉት ኤስፔዴ ርዕሰ መስተዳደሯ በጣም ጠንካራ ሰው ናቸው። እሳቸው ባይኖሩ ኖሮ እንዲያውም ኤስፔዴ ከፍተኛ ጉዳት ይደርስበት ነበር። ግን በ2.5% ልዩነት ብቻ ነው ወደኋላ የቀረው የኤስፔዴ። እዛ በታሪክ ለመጀመሪያ ጊዜ የጀርመን ከሁለተኛ ዓለም ጦርነት ከተመሰረተ በኋላ ለመጀመሪያ ጊዜ የክርስቲያን ዲሞክራቶቹ ፓርላማ ውስጥ አልገቡም። ከ4.9% ወጥተዋል። እና ይሄ በጣም በጣም ትልቅ ሃይላይት የሆነ ነው። ይሄ በጣም የሚገርም ነገር ሆኖ ነው ያለፈው።
1: መራጮቹ ውጤቶች በዛክሰን አህናልት በቀኝ አክራሪው እንግዲህ አማራጭ ለጀርመን ፓርቲ ክፉኛ የተሸነፉት መራሄ መንግስት ፍሬድሪሽ ሜርስ በስልጣን መቀጠል አለመቀጠላቸው ይወስናል ተብሎ ነበረ። እንግዲህ እውነትም በምርጫው የመራሄ መንግስቱ ፓርቲ የክርስቲያን ዲሞክራቲክ ህብረት እንደነገርከን በሜክለንቡርግ ፎርፖመን እንደውም ወጥቷል ከፓርላማ። በበርሊንም ዝቅተኛ ውጤት ያገኘው እና እንግዲህ መራሄ መንግስቱ ከስልጣን እንዲለቁ ከውጭ ብቻ ሳይሆን ከራሳቸው ፓርቲ ጫና እየደረሰባቸው ነው እና የእሳቸው እጣ ፋንታም እንዴት ነው ሊሆን የሚችለው?
0: እንግዲህ ሶስት አይነት እጣ ፋንታዎች ናቸው አሉ የሚባሉት። አንደኛው እሳቸውን የሚተካ ሰው ይመጣል ነው የሚባለው። እንግዲህ የክልል ርዕሰ መስተዳደሮች አሉ ጠንካራ የሆኑ፣ እነሱ መካከል ይመጣሉ የሚባሉ የተወሰኑ አንድ ሶስት አራት ሰዎች አሉ፣ እነሱ ይተኳቸው ይችላል የሚባል አመለካከት አለ። ሌላኛው ደግሞ እንደገና እንደ አዲስ ምርጫ ወይም ህብረቱ ጥምረቱ ሊፈርስ እና አዲስ ምርጫም ሊመጣ ይችላል የሚባል አለ። ያ ግን ራሳቸውን እንዲያውም የበለጠ ነው የሚጎዱት። ክርስቲያን ዲሞክራቶቹም ሶሻል ዲሞክራቶቹም ይህንን በጭራሽ የሚያደርጉት አይመስለኝም። እንግዲህ ሶስተኛው ደግሞ ትናንትና እሳቸው ደግሞ ህዝቡን ያስቆጣ ንግግር ያደረጉት የተሸነፉበት ምክንያትም ይሄ ሪፎርሙ ነው። በጤና ላይ፣ በኢኮኖሚው ላይ፣ በነዳጅ በተለይም በጡረታ ላይ ባቀዱት ሪፎርም ምክንያት ነው አንዱም የተሸነፉት እና ይህንን እንደገና እቀጥልበታለሁ ብለው ተናግረዋል እዛ ላይ እና እንግዲህ አይ እሳቸውን በምንም አይነት መልኩ የፈለገ ነገር ይምጣ ከእሳቸው ጋር እንቀጥላለን የሚልም ነገር መጥቶ ወይም አሳምነው ወይም ይህንን ሪፎርም ወደኋላ አስበው ሊያደርጉት ይችላሉ ብዬ ነው የማስበው። እንግዲህ ያሉት ሶስት አማራጮች እነዚህ ናቸው።
1: እንግዲህ ባለፈው ጀምረናል በዛክሰን አንሃልት፣ አሁን በበርሊን ዋና በሜክሌንቡርግ ፎርፖመን ቀጥሏል ምርጫው። ይሄ ምርጫ እንግዲህ በተለያዩ ግዛቶች ይካሄዳል ማለት ነው?
0: አዎ እንግዲህ በዚህ ዓመት እነዚህ የወረዳ ወይም የወረዳ ኮሙናል የሚሉት አለ እዛ ላይ ምርጫዎች ላይም ሊኖሩ ይችላሉ። አሁን ለምሳሌ ኒደር ዛክሰን የሚባለው ላይ የተፈጠረውም ነገር ይሄ ነው። እዛ ላይም እንደገና የአማራጭ ለጀርመን ከፍተኛ ቦታ ይዟል። የቀሩት ግን እንደገና ተመልሰው ወርደዋል። እና የሆነ ነገር ካልተፈጠረ ይህንን የሚያስቆም ነገር የለም።
1: እና በቀጣይ ይሄ አማራጭ ለጀርመን ፓርቲ የሚመርጠው ብዙ እያገኘ ይሄዳል ነው?
0: አዎ አዎ። አሁን ለምሳሌ እንትን ላይ በርሊን ላይ እንደታሰበው አልሆነላቸውም፣ ግን ሶስተኛ ሆነዋል። አሁንም ቢሆን ጠንካሮች ናቸው በርሊን ላይ ያላቸው እንትን። ግን አሁን በሌላ ክልሎች በምናይበት ሰዓት በተለይ በምስራቁ አካባቢ አብዛኛውን እነሱ ናቸው የሚቆጣ። ከ40% በላይ ነው የህዝብ እንትን መጠቆሚያ የሚያሳየው። አሁን ራሱ የዛሬ የህዝብ መጠቆሚያዎች ሲካሄድ ይሄ ምርጫ ለቻንስለር ሜርስ ረድቷል ወይ የሚል ወይስ አልረዳም የሚል 90% በላይ አልረዳም ነው የሚለው ሰው፣ 1% ነው ረድቷል ያለው። ማለት ስህተታቸው እንዲያዩ እንዲያሻሽሉ አይነት ነገር እና እነዚህ ነገሮች አማራጭ ለጀርመንን አሁን ሰዎች የሚመርጡት ለምንድን ነው? ለረጅም ዘመናት ክርስቲያን ዲሞክራቶቹ እና ሶሻል ዲሞክራቶች ሁለት ትልልቅ ፓርቲዎች ተጣምረው መንግስት መስርተው ከአንጌላ መርክል ጀምሮ አሁንም እያየን ነው እየመሩ ያሉበት ነው። ያ ደግሞ ጠንካራ የሆነ ተቃዋሚ ተፎካካሪ ጠፋ። የዛን ጊዜ ሰው ወደ አማራጭ ለጀርመን መሄድ ጀመረ እና በተለይም ይሄ በስልጣን ላይ ለመቆየት ያላቸው ፍላጎት እንደምንም ብሎ በጥምረት ውስጥ ገብቶ ስልጣን የመያዝ ፍላጎታቸው የሁለቱ ፓርቲዎች እየጎዳ ይመስለኛል እና ሰው ወደ ሌላ አማራጭ ለመሄድ ያለው የኢኮኖሚ የዓለማችን ሁኔታ የጀርመን መንግስት ውሳኔ በተለያዩ በምናውቃቸው ጂኦፖለቲካዊ በሆኑ ሁኔታ ያለው ሁኔታ ወደዛ እንዲገባ ያደረገው ነው ብዬ ነው ገምተው።
1: ዶክተር ጸጋዬ ደግነ ከበርሊን ለሰጡን ቃለ ምልልስ በጣም አመሰግናለሁኝ።
0: እኔም አመሰግናለሁ።
1: አድማጮች በዚሁ የምሽቱ የዜና መጽሔታችን አብቅቷል። ወደ ሳምንታዊው ማህደረ ዜና ነው የምናልፈው። የምሽቱ አዘጋጅ ሸቴ በቀለ የየመን ሁቲዎችና ሳውዲ አረቢያ የገጠሙት ውጊያ ከሚል ትንታኔ ጋር ይጠብቀናል። አብረን እንከታተል። መልካም ቆይታ።
2: ማህደረ ዜና
3: በሁቲዎችና በሳውዲ አረቢያ መካከል እየተካሄደ የሚገኘው ውጊያ በፍጥነት ሊባባስ እንደሚችል ዩናይትድ ስቴትስ ስጋት ገብቷታል። ይሁንና የሳውዲ አረቢያው ልዑል መሐመድ ቢን ሳልማን ለፕሬዝዳንት ዶናልድ ትራምፕ ስልክ ደውለው አሜሪካ በሁቲዎች ላይ እርምጃ እንድትወስድ ቢያግባቡም ኒውዮርክ ታይምስ እንደዘገበው ሳይሳካላቸው ቀርቷል። ትራምፕ ሁቲዎች ከአሜሪካ ጋር መዋጋት እንደማይፈልጉ ማረጋገጫ እንደሰጧቸው አሳውቀዋል። የአንሳር አላህ ንቅናቄ የፖሊት ቢሮ አባል መሐመድ አልቡካቲ በባብ ኤልመንደብ በሚቀጽፉ የአሜሪካ መርከቦች ላይ ጥቃት ላለመፈጸም ሁቲዎች እንደተስማሙ ትላንት እሁድ አረጋግጠዋል።
4: በቅርቡ በባብ ኤልመንደብ በአሜሪካ ላይ ጥቃት እንሰነዝር እንደሆነ በኦማን አደራዳሪ በኩል ከአሜሪካ ጋር የተደረገ ግንኙነት ነበረ። ከጠላት ሳውዲ አረቢያ በስተቀር በዚያው ሽመጥ በአሜሪካም ሆነ በሌላ ሀገር ላይ ጥቃት እንደማንፈጽም አረጋግጠናል።
3: መሐመድ አልቡካቲ የኃይል ሚዛኑ መቀመጫውን በሰነአ ወዳደረገው የሁቲዎች መንግስት እንዳዘነበለ ያምናሉ። ሁቲዎች ከሳውዲ አረቢያ ጋር የመረጡትን ቀጠናዊ ውጊያ የመግጠም ብቃት እንዳላቸው የገለጹት መሐመድ አልቡካቲ በየመን ውስጥ ለሚካሄድ ጦርነትም ዝግጁ እንደሆኑ ተናግረዋል። ይሁንና ሌሎች ሀገሮች ከሳውዲ አረቢያ በመወገን በጦርነቱ እንዳይሳተፉ አስጠንቅቀዋል። ባለፈው ቅዳሜ በሳውዲ አረቢያ ዋና ከተማ ሪያድና በያኑብ ግዛት በሚገኝ የግዙፉ አራምኮ ኩባንያ የነዳጅ ማቀነባበሪያ ላይ በሚሳይሎችና በድሮኖች ጥቃት መፈጸሙን የሁቲዎች ወታደራዊ ጉዳዮች ቃል አቀባይ ያህያ ሳረ አሳውቀዋል። ሳውዲ መራሹ የአረብ ሀገራት ጥምረት ባለፈው ሐምሌ የየመን ጦርነት ዳግም ካገረሸ ወዲህ ሪያድ ለመጀመሪያ ጊዜ የጥቃት ኢላማ እንደነበረች አረጋግጧል። ጥምር ጦሩ ሁቲዎች ያስወነጨፏቸውን ሚሳይሎች ማክሸፉን ቢያስታውቅም በሪያድ በሚገኘው ዓለም አቀፍ አውሮፕላን ማረፊያ የነዳጅ ማመላለሻ ተሽከርካሪ ተመቶ ከፍተኛ ጭስ ሲጎለጎል ታይቷል። ሳውዲ አረቢያ በመላሹ ትላንት እሁድ በየመን ታኢፍ፣ አልጃዋፍና ማሪብ ግዛቶች በF-15 እና ታይፉን ተዋጊ የጦር ጀቶች 28 ድብደባዎች እንደፈጸመች ሁቲዎች አስታውቀዋል። ዶናልድ ትራምፕ ለጊዜው አሜሪካ በየመን ውጊያ እንደማትሳተፍ ቢያሳውቁም ከኢራን በገጠሙት ጦርነት የሳውዲ አረቢያ ትብብር ያስፈልጋቸዋል። ይህ ፕሬዝዳንቱንና አገራቸው አሜሪካን አጣብቂኝ ውስጥ የሚከት ነው። ከሳውዲ አረቢያ ጋር የጋራ የመከላከያ ስምምነት የተፈራረሙት ፓኪስታንና ቱርክ ግን በጦርነቱ ሊሳተፉ እንደሚችሉ ፍንጭ ሰጥተዋል። ተንታኞች እንደሚሉት ፓኪስታን አሜሪካና ኢራንን ለማሸማገል በምታደርገው ጥረት ገለልተኝነቷን አስጠብቃ መቀጠል ብትፈልግም በየመን የሚካሄደው ጦርነት መባባስ ግን ትዕግስቷን መፈታተኑ አይቀርም። የፓኪስታን ጦር ቃል አቀባይ አህመድ ሻሪፍ እንዳሉት ሳውዲ አረቢያን ከማንኛውም ጥቃት ለመከላከል አገራቸው ዝግጁ ለመሆኗ ምንም አይነት ጥርጣሬ ሊኖር አይገባም። ሳውዲ አረቢያ ከየመን በሚፈጸምባት ጥቃት ምክንያት ወታደራዊ ፍላጎት ሊኖራት እንደሚችል የገለጹት የቱርክ ውጭ ጉዳይ ሚኒስትር ሃካም ፊዳን በበኩላቸው በመካ በተፈረመው የጋራ መከላከያ ስምምነት መሰረት አገራቸው የሚያስፈልገውን ድጋፍ ለማቅረብ ምንም አይነት ችግር እንደማይኖርባት አረጋግጠዋል። የቱርክ ውጭ ጉዳይ ሚኒስትር የየመን ጦርነት የኢራንና የአሜሪካ ውዝግብና ግጭት አካል መሆኑን አንቀበልም ሲሉ ተናግረዋል። በኢራን ጦርነት ሳውዲ አረቢያ የመሳተፍ ፍላጎት የላትም ያሉት ሃካም ፊዳን በዚህም ምክንያት ከስሌቱ ውጪ ልትሆን ይገባል የሚል አቋም አላቸው። በቀይ ባህር ደቡባዊ ክፍል በየመን ኤርትራና ጅቡቲ መካከል የሚገኘው ባብ ኤልመንደብ ለመርከቦች ጉዞ አስቸጋሪ በመሆኑ የእንባዎች በር ተብሎ ይጠራል። ይህ መተላለፊያ የሆርሙዝ ወሽመጥ ከቀወሰ በኋላ ሳውዲ አረቢያ የነዳጅ ምርቷን ለዓለም ገበያ የምታቀርብበት ነው። ግብፅ በየዓመቱ በቢሊዮን ዶላሮች ወደምታፍስበት የስዊዝ ካናል ዋነኛ የመርከቦች መሸጋገሪያ ሆኖም ያገለግላል። በዓለም ዙሪያ የሚካሄዱ ግጭቶችን በሚከታተለው ክራይሲስ ግሩፕ የየመን ጉዳዮች ተንታኝ የሆኑት አህመድ ናጊ ቀውሱ አሜሪካ ከኢራን ከገጠመችው ጦርነት የሚያስተሳስረው ቁልፍ ጉዳይ እንዳለ ያስረዳሉ።
4: ኢራን እዚያ ስላለች የጉዳዩ ዋና ገጽታም አለ። ኢራኖች የሆርሙዝ ወሽመጥን እየዘጉ ነው። ቁልፍ አጋራቸው ሁቲዎች አካባቢውን መቆጣጠራቸውና በኋላ ሊዘጉ መቻላቸው ለኢራኖች ትልቅ የበላይነት ይሰጣል።
5: This is also a big leverage for the Iranians.
3: ሁቲዎች ከቀይ ባህር ዳርቻ የሚገኘውን ምዕራባዊ የመን ሙሉ በሙሉ ለመቆጣጠር የፈጀባቸው አንድ ሳምንት ገደማ ብቻ ነው። ከጅቡቲ በ20 ኪሎ ሜትር ርቀት ላይ የምትገኘው ማዩን ወይም ፔሪም ደሴት ኤርትራ ከየመን ተዋጋችባቸው የሃኒሽ ደሴቶችና ስልታዊዋ ሞካ ከተማ በአሁን ወቅት በአንሳር አላህ ንቅናቄ ታጣቂዎች ቁጥጥር ስር ገብተዋል። ታጣቂዎቹ ባብ ኤልመንደብን መዝጋትና በዚያ በሚቀዝፉ መርከቦች ላይ ጥቃት መፈጸም የሚያስችላቸውን አካባቢ መቆጣጠራቸው ቬስፑቺ የተባለው የዴንማርክ የኮንቴነር ጭነት አማካሪ ኩባንያ ዋና ስራ አስፈጻሚ የሆኑት ላርስ የንሰንን የመሳሰሉ ባለሙያዎችን የሚያሰጋ ነው። ምክንያቱም ጠበብ በሚልበት ቦታ 29 ኪሎ ሜትር ገደማ ብቻ ስፋት ያለው ባብ ኤልመንደብ በዓለም ንግድ ቁልፍ ቦታ ያለው የመርከቦች መተላለፊያ ነው።
4: የባብ ኤልመንደብ ወሽመጥ ወደ ስዊዝ ቦይ የሚወስድ መተላለፊያ በመሆኑ ከፍተኛ ጠቀሜታ አለው። እርግጥ ነው ራሱ ስዊዝ ቦይ አይደለም። ነገር ግን ባብ ኤልመንደብን መዝጋት የስዊዝ ቦይን የመዝጋት ያክል ነው።
3: በሰሜናዊ የመን ከምትገኘው ሰዓዳ አውራጃ ተነስቶ እስከ ሰነአ የዘለቀው የሁቲዎች ንቅናቄ የዛይዲ እስላም አንድ ክንፍ ነው። አብዱል ማሊክ አልሁቲ የአንሳር አላህ ንቅናቄ መንፈሳዊና ፖለቲካዊ መሪ ናቸው። የየመን ዋና ከተማ ሰነአን ተቆጣጥረው መንግስት ቢመሰርቱም አሁንም ዓለም አቀፍ ተቀባይነት የላቸውም። ለረጅም ዓመታት ከቀድሞው ፕሬዝዳንት አሊ አብዱላህ ሳሌህ መንግስት ጋር ሲዋጉ ቆይተው አብዛኛውን ምዕራባዊ የመን የተቆጣጠሩት በጎርጎሮሳዊው 2015 ነበር። መቀመጫውን በለንደን ያደረገው የሮያል ዩናይትድ ሰርቪስ ኢንስቲትዩት ተንታኝ የሆኑት ባራሺባን እንደሚሉት ኢራን የሁቲዎቹ ዋና ደጋፊ ሆና ብቅ ብትልም የሊባኖሱ ሂዝቦላህ ቁልፍ ሚና ተጫውቷል። ሂዝቦላህ በንቅናቄ በአደረጃጀትና ወታደራዊ አቅም ሁቲዎችን እንዳጠናከረ የሚያስረዱት ባራሺባህ ያለበለዚያ በተራሮች ውስጥ የመሸገ ያልተደራጀ ትንሽ ታጣቂ ቡድን ሆነው በቀሩ ነበር ሲሉ ተናግረዋል። ባራሺባን እንደሚሉት የሁቲ ወታደራዊ አዛዦች በኢራቅ ታጣቂዎች ውስጥ እየተመደቡ ከኢራቅ የፋይናንስ ስርዓት ቡድናቸውን የሚደግፉበት ጥቅም አግኝተዋል። በውጊያዎች ድሮኖች የመጠቀም አቅማቸውንም ማሳደግ ችለዋል። ሁቲዎች ሰነአን ተቆጣጥረው መንግስት ቢመሰርቱም የመናዊው ሺባን እንደሚሉት ሚናውን ግን አይወጡም።
6: Yemen is going through a difficult and dire economic crisis.
4: የመን በአስቸጋሪና ከባድ የኢኮኖሚ ቀውስ ውስጥ ትገኛለች። ሁቲዎች ደሞዝ አይከፍሉም። የመንግስት ሰራተኞች ሁቲዎች በሚቆጣጠሯቸው አካባቢዎች ከ8 ዓመት በላይ ደሞዝ አልተከፈላቸውም። አገልግሎት ለማቅረብ ምንም ወጪ አያወጡም። ለዚህም በተባበሩት መንግስታት ድርጅት ጥገኛ ሆነው ቆይተዋል። ከዚያም ሁሉም ገቢና ሀብት ወደ ጦርነት ይዞራል።
6: Revenue and resource is directed towards the war machine.
3: ሁቲዎች የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት የጦር መሳሪያ ግዢ ማዕቀብ ጥሎባቸዋል። የአንሳር አላህ ንቅናቄን የውጭ አሸባሪ ድርጅት ብላ የፈረጀችው ዩናይትድ ስቴትስ በርካታ ማዕቀቦች ጥላባቸዋለች። እንዲያም ሆኖ ግን የእስራኤልና የአሜሪካን የበላይነት ለመገዳደር በኢራን መሪነት ከሂዝቦላህና ከሐማስ ጋር ጥምረት የመሰረቱት ሁቲዎች ባለፉት ዓመታት ተጠናክረዋል። ኢልሃም ማኒያ በዙሪክ ዩኒቨርሲቲ የመካከለኛው ምስራቅና የገልፍ ቀጠና ጥናት ማዕከል ዳይሬክተር ናቸው።
7: The Houthi or Ansar Allah movement
1: ሁቲዎች ወይም የአንሳር አላህ ንቅናቄ በወታደራዊ አቅምና በተቃውማዊ አደረጃጀት ተጠናክረዋል። የሚቃወማቸው ዓለም አቀፍ ዕውቅና ያለው መንግስት በተለይ በጎርጎሮሳዊው ታህሳስ 2025 እና ጥር 2026 ከተከሰተው የሳውዲ አረቢያና የተባበሩት አረብ ኤሚሬቶች ውዝግብ በኋላ የተከፋፈለ ነው። የተባበሩት አረብ ኤሚሬቶች ከየመን ጥላ ስትወጣ ሳውዲ አረቢያ የምትከተለውን አካሄድ ቀይራለች። ዓለም አቀፍ ዕውቅና ለተሰጠው መንግስትና ለአጋሮቹ ከፍተኛ ወታደራዊ ቴክኒካዊና የሎጂስቲክ ድጋፍ እያቀረበች ነው።
7: Support to the internationally recognized government and forces aligned with it.
3: መንግስት ተደርጎ የሚቆጠረው የ72 አመቱ ራሻድ መሐመድ አልአሊሚ የሚመሩት የየመን ፕሬዝዳንታዊ ምክር ቤት ነው። ምክር ቤቱ ከ4 አመታት ገደማ በፊት የተመሰረተው አብድረቡ መንሱር ሃዲ የሚመሩትን ስድተኛ መንግስት ለመተካት ነበር። ተቃዋሚዎችን ጨምሮ ዋና ዋናዎቹ የየመን የፖለቲካ ኃይሎች የምክር ቤቱ አባላት ናቸው። የቀድሞው የየመን ፕሬዝዳንት አሊ አብዱላህ ሳሌህ የወንድም ልጅ ታሪክ መሐመድ አብዱላህ ሳሌህን ጨምሮ ምክር ቤቱ 8 አባላት አሉት። ከጥቂቶች በስተቀር አብዛኞቹ እንደ የመን ምክትል ፕሬዝዳንት ሉቴናንት ጀነራል ታሪክ መሐመድ አብዱላህ ሳሊህ ሁሉ የየራሳቸው ታጣቂ ቡድን አላቸው። በተባበሩት መንግስታት እውቅና ያለውና በሳውዲ አረቢያ የሚደገፈው መንግስት ዋና ዓላማ ሁቲዎችን የሚቃወሙ የተለያዩ ፖለቲካዊና ወታደራዊ ቡድኖችን ማቀናጀት ቢሆንም በውስጡ ስምምነት የለውም። በመላ የመን የመንግስትን ቁጥጥር ወደ ነበረበት የመመለስ ውጥን ባነገበው ምክር ቤት ደጋፊዎች መካከል የተፈጠረው የዓላማ ልዩነት ሁቲዎችን እንደጠቀመ ባራሺባን ያስረዳሉ።
6: On paper, you have a coalition that is main objective is to supporting the internationally recognized government.
4: ወረቀት ላይ ዋና ዓላማው ዓለም አቀፍ እውቅና ያለው መንግስት መደገፍ የሆነ ጥምረት ቢኖርም በተግባር ግን ሁለት ተፎካካሪ ወገኖች ተፈጥረዋል። የተባበሩት አረብ ኤምሬቶች ተገንጣዮችን፣ ሳውዲ አረቢያ ደግሞ የየመን መንግስትን ይደግፋሉ። ይህ ተደጋጋሚ ግጭቶች ወልዷል። ይህ በግጭት ውስጥ ያለ ግጭት ማለት ነው። ይህ ሁቲዎችን ጠቅሟል። ምክንያቱም ግጭቱ ጦርነቱን ከማራዘሙን ባሻገር ኢራኖች የቴክኖሎጂ አዋቂዎች እያቀረቡላቸው ሁቲዎች ተወንጫፊ ሚሳይሎችን መገንባት፣ ድሮኖችን በብዛት ማምረት የጀመሩት በዚህ ወቅት ነው።
6: The proliferation of drones, the Iranians giving them a technology experts.
3: በኢራን በሚደገፉት ሁቲዎችና በሳውዲ አረቢያ በሚደገፈው መንግስት መካከል በሚደረገው ውጊያ ከሁለቱም ወገን በመቶዎች የሚቆጠሩ ተዋጊዎች ተገለዋል። ባለፈው ሐምሌ መጨረሻ ለ40 ቀናት በተደረገው ውጊያ 117 ሲቪል ሰዎች መገደላቸውን ከ200 በላይ መቁሰላቸውን Save the Children የተባለ የግብረሰናይ ድርጅት ገልጾ ነበር። በድርጅቱ መረጃ መሰረት በግጭቱ ከተገደሉት መካከል ቢያንስ 19 ህፃናት ይገኙበታል። ለነገሩ የመን ለእንዲህ አይነት ሰቆቃ እንግዳ አይደለችም። በተባበሩት መንግስታት የልማት ፕሮግራም ግምት መሰረት 377,000 ሰዎች በጎርጎሮሳዊው ከ2014 እስከ 2021 በተካሄደ ጦርነት ምክንያት ሞተዋል። ከእነዚህ ውስጥ 154,000 ሰዎች በቀጥታ በጦርነት ህይወታቸውን ያጡ ናቸው። የመን ከጦርነት በቅጡ ሳታገግም ያገረሸው ግጭት የገባችበትን ጥልቅ ሰብአዊ ቀውስ የሚያባብስ ነው። በየመን የተባበሩት መንግስታት ልዩ ልዑክ ሃንስ ግሩደንበርግ የግጭቱ መባባስ ቀድሞም የገንዘብ እጥረት ያለበትንና ከአቅሙ በላይ የተወጠረውን የሰብአዊ እርዳታ አቅርቦት የበለጠ እንደሚያወሳስበው ባለፈው ሳምንት አስጠንቅቀዋል።
4: አሁንም እንደገና ሁሉም ወገኖች ሲቪሎችን እንዲጠብቁ፣ ዓለም አቀፍ ህግና ሰብአዊ ህግ እንዲያከብሩ፣ የችግራቸው ሰዎች ባሉበት ያልተገደበ ሰብአዊ እርዳታ እንዲቀርብ፣ ሰላማዊ ማለፊያ እንዲያመቻቹ ጥሪ እናቀርባለን።
3: ለ12 ዓመታት የተካሄደው ጦርነት አብዛኛውን የየመን ኢኮኖሚ ብቻ ሳይሆን እንደ ጤና ያሉ መሰረታዊ አገልግሎቶችን አውድሟቸዋል። በአገሪቱ ዳግም ጦርነት ከመቀስቀሱም በፊት ከየመን ህዝብ ግማሽ ያክሉ በእርዳታ ላይ ጥገኛ ነው። በአሁኑ ጦርነት ከ129,000 በላይ ሰዎች ከቀያቸው ሲፈናቀሉ 3,000 የሚሆኑ ባህር ተሻግረው ጅቡቲ መግባታቸውን የተባበሩት መንግስታት ድርጅት አስታውቋል። ወደ ጅቡቲ ከተሰደዱት አብዛኞቹ ሴቶች፣ ህፃናትና አረጋውያን ናቸው። የጅቡቲ መንግስት የስደተኞች ቁጥር በ3 እጥፍ ሊጨምር እንደሚችል ይጠብቃል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ባለፈው ማክሰኞ እንዳለው በየመን የሚገኙ ከ65,000 በላይ የተመዘገቡ ስደተኞችና ተገንፈላጊዎች ደህንነት በጥልቅ የሚያሳስብ ነው። በአብዛኛው ከኢትዮጵያና ከሶማሊያ የሆኑት ስደተኞች በየመን ጦርነት ምክንያት አዲስ ስጋት እንደተጋረጠባቸው ተቋሙ አስጠንቅቋል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። ጤና ይስጥልኝ።
1: ወደ ስፖርት መሰናዷችን ነው የምናልፈው። ኮፐንሃገን ላይ የኢትዮጵያ አትሌቶች ላገኙት ድልና አስቆጭ ሽንፈት ቃለ መጠይቅ ይኖረናል። የኢትዮጵያና ዓለም አቀፍ የእግር ኳስ ዘገባዎችን ማካተናል። ለዝግጅቱ ማንተጋፍቶት ስለሺ።
2: ስፖርት።
8: ጤና ይስጥልኝ አድማጮች፣ እንደምን ሰንብታችኋል? በዴንማርክ ኮፐንሃገን የዓለም የጎዳና ላይ አትሌቲክስ ፉክክር ኢትዮጵያ ኬንያን ተከትላ በሁለተኛነት አጠናቃለች። ስለ ፉክክሩና አጠቃላይ ዝግጅቱ ቃለ መጠይቅ አድርገናል። ማንቸስተር ሲቲ በድል ጎዳና መገስገሱን ቀጥሏል። ሊቨርፑል ትግስቱ የማታ ማታ ፍሬ አፍርቷል። የብራይተን አስደማሚ ጀብድ የአርሰናልን ግስጋሴ ከመግታትም አልፎ ደጋፊዎቹን ክው አድርጓል። በጀርመን ቡንደስሊጋ እስካሁን ያደረጋቸውን አራቱንም ግጥሚያዎች በድል ያጠናቀቀው ቦሩሲያ ዶርትሙንድ በመሪነት እየገሰገሰ ነው። አብራችሁ ቆዩም። በቅድሚያም አትሌቲክስ። በዴንማርክ ዋና ከተማ ኮፕናገን ውስጥ ለሁለት ቀናት በተካሄደው የዓለም የጎዳና ላይ አትሌቲክስ ፉክክር ኢትዮጵያ በአጠቃላይ ፉክክር ሁለተኛ ደረጃ ይዛ አጠናቀቀች። በውድድሩ ላይ ስለተገኙ አመርቂ ድሎችና እጅግ የሚያበሳጩ ውጤቶች ብሎም ስለአጠቃላይ ዝግጅቱ ዳሰሳ አድርገናል። በኢትዮ ኤፍኤም 107.8 የኢትዮ ስፖርት መርሃ ግብር ዋና አዘጋጅ ምስጋናው ታደሰ ዝግጅቱን በቅርበት ተከታትሏል።
9: አመሰግናለሁኝ። እንግዲህ አንተም እንዳልከው በውድድሩ ላይ ሁለተኛ ደረጃን ይዘን አጠናቀናል። በተለይም ደግሞ በሴቶች 5 ኪሎ ሜትር የጎዳና ላይ ሩጫ ልቅና አምባው የወርቅ ሜዳሊያውን አምጥታለች። አብሮ አደጋዋ አለሽን ባወቀ በአምስተኛነት ውድድሩን አጠናቃለች። ይሄ እንደ መልካም ጎኑን እንመለከተዋለን። በአንድ ማይል ፍሬኒ ኃይሉ የብር ሜዳሊያ አምጥታለች። በዚህ ውድድር ላይ ግን ብርቅ ያየሉም 29ኛ ደረጃን ይዛ አጠናቃለች። በአንድ ማይል ላይ ትግባ አትግባ የሚለው የእሷም ሌላ ክርክር ነበረበት ከፌዴሬሽኑ ጋር። ነገር ግን በሌሎች ርቀቶች ደግሞ የነበሩበትን ክፍተቶችም ማንሳት ይጠበቅብናል ብዬ አስባለሁኝ።
10: ወደዛ ንምጣና ያልተጠበቁ ውጤቶችም ነበሩ። አንተም እንደተከስከው በተለይ በሴቶች የማራቶን ፉክክር የተገኘው ውጤት እሱን መጥቀስ ይቻላል። ሌሎች ጉዳዮችንም እስኪ ስለነበሩ ችግሮችም እናውሳ፣ ምናልባት መፍትሄ ሊኖራቸው ስለሚችል ወደፊት።
9: መልካም። እንግዲህ በሴቶች ግማሽ ማራቶን ኬንያ የቤት ስራቸውን በሚገባ ሰርተዋል። አግነስ ኒጌቲች የዓለም ሪከርድን ጭምር ሰብራ 1:05:15 በሆነ ጊዜ መግባት ችላለች። በእኛ በኩል ግን ስንመለከተው በውድድሩ ላይ አራት አትሌቶችን አሰልፈን ደረጃ ውስጥ መካተት ቀርቶ ለደረጃ የተቃረብንበትን ውጤት ማምጣት አልቻልንም። ለምሳሌ ፍታው ዘራይ 8ኛ፣ መሰለች አለማየሁ 11ኛ፣ ባራኪ ረዳይ 14ኛ፣ እንደዚሁም ለውድድሩ ለአሸናፊነት ከፍተኛ ግምት አግኝታ የነበረችውና በግማሽ ማራቶን የዓለማችን አራተኛዋ ፈጣን ሯጭ የሆነችው ጽጌ ገብረ ሰላማ 18ኛ ደረጃን ይዛ አጠናቃለች። በተመሳሳይ በወንዶቹም ከደረጃ ውጭ ርቀናል። ጥሩ ሊባል የሚችል ውጤታችን ታደሰ ወርቁ አራተኛ ሆኖ ያጠናቀቀበት ነው። በላይ ጥላውን 14ኛ፣ በረከት ነጋ 15ኛ፣ እንደዚሁም ባየልኝ ተሻገር 39ኛ ደረጃን ይዘው ያጠናቀቁበት ነው። ይሄ ፍጹም ያልጠበቅነው አስደንጋጭ ውጤታችን ነው ማለት እንችላለን። ከዚህ ጋር የተያያዙ ብዙ ውስብስብ ጉዳዮች አሉ። አንተም የምታውቀው ከቪዛ ጋርም የተያያዘ በርካታ ችግሮችም ተፈጥሯል ቡድኑ ወደ ዴንማርክ ኮፐንሃገን ከማምራቱ በፊት።
10: እንግዲህ የቪዛው ጉዳይ ድንገተኛ የሆነ ነገር አይደለም። ከዚህ በፊትም ከአንተ ጋርም እንደዚሁ ተወያይተንበት ነበር ሌላ ጊዜ። እሱን በተመለከተስ ምንድን ነው የተፈጠረው ችግር? የተገኘው ውጤት እንዳልከው አስደንጋጭ ነው።
9: ትክክል። እንግዲህ እንደውም ተሻሽሏል። ቀደም ሲል የፖላንዱ ጉዞ ላይ የሸንገን ቪዛ ለማግኘት 45 ቀናት ይጠበቅ ነበረ። አሁን ግን ወደ 15 ቀናት ዝቅ ብሎልናል። ነገር ግን አራት አሰልጣኞች ቡድኑን ሲያዘጋጁ ቆይተዋል። ነገር ግን መጨረሻ ላይ 3ቱ አሰልጣኞች ቪዛ ተከልክለው በአንድ አሰልጣኝ ብቻ ነው ብሔራዊ ቡድኑ የተጓዘው። አለሙ ዋቅጂራ ብቻ ነው ቡድኑን ይዞት የሄደው። ረዳት ኮሚሽነር ሁሴን ሸቦ፣ ኮማንደር ቶሌራ ዲንቃ እንደዚሁም ብቸኛው አሰልጣኝ ገነት ባዴ ቪዛ ሳያገኙ ቀርተዋል። ይህም ብቻ ሳይሆን የሕክምና ቡድን ባለሙያውም ቪዛ ባለማግኘታቸው ከዴንማርክ ጉዞ ቀርተዋል።
10: ምክንያቱ ምንድን ነው? ለዚህ
9: ምክንያቱ ምንድን ነው? ሸንገን ቪዛ 15 ቀን በፊት ማስገባት አለብህ ቪዛ ለማግኘት። የእነዚህ የ3ቱ አሰልጣኞች ቪዛ ግን ጥያቄ የገባው 12 ቀን ሲቀረው ነው ብሔራዊ ቡድኑ ቢሄድ። ለዚህ ማን ነው ተጠያቂ የሚለውን ለማጣራት ጥረት አድርጌ ነበረ። ኢትዮጵያ አትሌቲክስ ፌዴሬሽን የሚመለከታቸውን ሰዎች ሳናገራቸው አይ ፓስፖርታቸውን ዘግይተው ስለሰጡን ቶሎ ፕሮሰስ ልናደርግላቸው አልቻልንም ነው የሚሉት። አሰልጣኞቹን ስናናግራቸው ደግሞ ስንት ዓለም ሻምፒዮናና ኦሎምፒክ ዓለምን ላይ የዞርን ሰዎች የቪዛ አሰራርን በሚገባ ጠንቅቀን እናውቃለን፣ በግላችንም አትሌቶችን ይዘን ስለምንሄድ ወደ ውጭ ሀገር። ስለዚህ እኛ ፓስፖርታችንን የሰጠነው ከአትሌቶቹ እኩል አስቀድመን ነው፣ ፕሮሰስ ማድረግ ነበረባቸው። ነገር ግን የፌዴሬሽኑ ሰዎች የሚመለከታቸው ሰዎች ፓስፖርታችንን እረስተውት መሳቢያ ውስጥ ቆልፈው ድንገት ትዝ ሲላቸው 12 ቀን ሲቀረው ነው ያስገቡልን። ይሄ ደግሞ በሀገርም በውጤቱም በአትሌቲክሱም ላይ መቀለድ ነው በሚል ቅሬታቸውን ያሰማሉ። እና በጣም አስገራሚው ነገር ግን ከቡድኑ ጋር የሚጓዙት የፌዴሬሽኑ የስራ አስፈጻሚ ኮሚቴ አባላት እና የቴክኒክ ሰዎች ቪዛ ግን ከአትሌቶቹ በፊት ነው ቀድሞ ፕሮሰስ የተደረገው። ዴንማርክም የገቡት ከአትሌቶቹ ቀድመው ነው። የእነሱን ሲጨርሱ የእኛን እንዴት አልጨረሱም? የተለየ ተልእኮ ያለው ሰው ከሌለ በስተቀር እዛ ውስጥ የሚል ነገር ያነሳሉ። ፌዴሬሽኑ ደግሞ አይ ዘግይተው ስላመጡልኝ ነው የሚል ነገር ያነሳል። እና በሁለቱ መካከል አሁንም መተማመን የለም። ይሄ ግን አሁንም ቀጣይ ሻንጋይ ሌይስ እንዴት ይሆናል የዓለም ሻምፒዮና ሲመጣ የሚለው ነገር የብዙዎቹ መነጋገሪያ የሆነ ጉዳይ ነው። ከውጤቱ ጋር ማጣት ጋርም በተያያዘ የእነዚህ አሰልጣኞች ከቡድኑ ጋር አብሮ አለመጓዝ ጭምር አንዱ ምክንያት ነው ማለት እንችላለን።
8: እግር ኳስ የኢትዮጵያ ብሔራዊ ቡድን የ2027 የአፍሪካ ዋንጫ ማጣሪያ ዝግጅቱን በሐዋሳ ከተማ ሲያከናውን ቆይቶ ትናንት እሁድ አጠናቋል። ቡድኑ ከሱዳንና ሴኔጋል ጋር ለሚያደርጋቸው የምድብ የመጀመሪያ ጨዋታዎች ስለነበረው ዝግጅት፣ የደቡብ ሱዳን ጉዞና ተያያዥነት ያላቸው ሌሎች ጉዳዮችን በተመለከተ ዛሬ በጁፒተር ሆቴል መግለጫ ሰጥቷል። በሌላ ዜና የኢትዮጵያ ሴቶች ብሔራዊ ቡድን በ2028 ኦሎምፒክ ሴቶች እግር ኳስ ማጣሪያ ከሩዋንዳ ጋር ለሚያደርገው ጨዋታ ትናንት እሁድ ዝግጅት መጀመሩ ተገልጧል። እሁድ ዕለት በነበረው ከ20 ዓመት በታች የአፍሪካ ዋንጫ እግር ኳስ የሴካፋ ማጣሪያ ደግሞ የኢትዮጵያ ቡድን የ4-0 ሽንፈት በታንዛኒያ አስተናግዶ ወደ ግማሽ ፍጻሜ ሳልፍ ተሰናብቷል። ፕሪሚየር ሊግ በሳምንቱ መጨረሻ ላይ ተከናወነው የእንግሊዝ ፕሪሚየር ሊግ በርካታ ግቦች የተቆጠሩበት በድራማና በበርካታ ጥያቄዎችም የታጀበ ነበር። 8 ግቦች በተመዘገቡበት የትናንቱ አዝናኝ ግጥሚያ መሪው ማንቸስተር ሲቲ ያለ ሽንፈት በድል ጎዳና መገስገሱን ቀጥሎ ሰንደርላንድን 5-3 ሸኝቷል። ማንቸስተር ሲቲ በትናንቱ ግጥሚያ 3 ግቦች የተቆጠሩበት መሆኑ ደግሞ ቡድኑ በተከላካይ መስመር ሊመልሳቸው የሚገቡ በርካታ ጥያቄዎች መኖራቸውን ያመለክታል። ሆላንዳዊው አጥቂ ብሪያን ብሮምቢ የሰንደርላንድ 3 ግቦችን አስቆጥሮ ሄትሪክ በመስራት የግብ ቀበኛነቱን አስመስክሯል። በትናንቱ ውጤት ማንቸስተር ሲቲ በ15 ነጥብ በደረጃ ሰንጠረዡ አናት ላይ ጉብ ማለት ችሏል። በተከታታይ በማሸነፍ ሲገሰግስ የነበረው የሚካኤል አርቴታው አርሰናል ያልተጠበቀ ሽንፈት አሰልጣኙንም ደጋፊዎቹንም እጅግ አስደንግጧል። አርሰናል ቅዳሜ ዕለት የ3-0 ሽንፈት ተከናንቦ የተመለሰው በብራይተን አሜሪካን ኤክስፕረስ ሜዳ ነበር። የቡካዮ ሳካና የካይ ሃቫርት የግብ ሙከራዎችን የብራይተን ግብ ጠባቂ ባርት ማስጨናገፉ ለአርሰናል የሚያስቆጩ ነበሩ። በዚህ ውጤት መሰረትም አርሰናል በ12 ነጥብ ሁለተኛ ደረጃ ላይ ሲገኝ፣ ብራይተን በ10 ነጥብ ከስሩ አድፍጧል። የትናንቱ ውጤት አርሰናል ዘንድሮም ዋንጫውን ለማንሳት በሚያደርገው ግስጋሴ ላይ ትልቅ ጥያቄ አጭሯል። ብሬንትፎርድ እና ሊድስ ዩናይትድ 6ኛ ደረጃ ላይ እንደሚገኘው ሊቨርፑል እና ከበታቹ እንደሚገኘው ኤቨርተን 9 ነጥብ ሰብስበው በግብ ክፍያ ይበላለጣሉ። ሊቨርፑል ትናንት በቦርንመስ ሜዳ በጠበበ መልኩ 1-0 ማሸነፍ ችሏል። ማሸነፊዋን ወሳኝ ግብ አሌክሳንደር ኢሳቅ ተረጋግቶ ከመረብ እንዲያሳርፍ ኮዲ ጋክቦ ተከላካዮችን አተራምሶ በማመቻቸት ብርቱ ሚና ተጫውቷል። አሌክሳንደር ኢሳክ በዘንድሮ የጨዋታ ዘመን እስካሁን 4 ግቦችን ከመረብ በማስቆጠር ብቃቱን ማስመስከር ጀምሯል። ሊቨርፑል በትናንቱ ጨዋታው በተደራጀ መልኩ አጋጣሚዋን በትዕግስት መጠበቁ ለውጤት አብቅቶታል። ለዚህ ደግሞ የስፔናዊው አሰልጣኝ አንዶኒ ኢራኦላ ወደ ሊቨርፑል መምጣታቸው ያስገኘው ውጤት ነው። ስፔናዊው ሊቨርፑል ማሰልጠን ከጀመሩበት ጊዜ አንስቶ እስካሁን 7 ጨዋታዎችን አከናውኗል። በአንዱም ሽንፈት አላስተናገዱም። 4ቱን አሸንፏል፣ 3ቱን አቻ ወጥቷል። ማንቸስተር ዩናይትድ በበኩሉ በፉላም በአንድ እኩል ተለያይቷል። በአምስት ነጥብ 12ኛ ደረጃ ላይ የሚገኘው ቡድን ወጥነት ላይም ጥያቄ አጭሯል። በ7 ነጥብ 10ኛ ደረጃ ላይ የሚገኘው ቼልሲ በብሬንትፎርድ የ3-0 ሽንፈት አስተናግዶ ተመልሷል። የሳምንቱ መጨረሻ የጀርመን ቡንደስሊጋ በባየር ሚንሽን አስደማሚ የ7-0 ድል የታጀበ ነበር። ባየር ሚንሽን እንዲህ ከመሬት ያደባየው ኡኒዮን ቤርሊንን ነው። ሚካኤል ኦሊሴ 3 ግቦችን በማስቆጠር ሄትሪክ ሰርቷል። ቦሩሲያ ዶርትሙንድ በበኩሉ እንደምንም ሽቱትጋርትን 1-0 በማሸነፍ በ4 ጨዋታዎች 4ቱንም ድል በማድረግ በግስጋሴው ቀጥሏል። በደረጃ ሰንጠረዡም ባየር ሚንሽንን በ2 ነጥብ በልጦ በ12 ነጥቡ ተኮፍሷል። ከአይንትራክት ፍራንክፉርት ጋር 2 እኩል የተለያዩ ፍራይቡርግ እንደ ባየር ሚንሽን 10 ነጥብ አለው። በቬርደር ብሬመን የ3-2 ሽንፈት የደረሰበት አውግስቡርግ እና ባየር ሌቨርኩሰን በ7 ነጥብ 4ኛና 5ኛ ደረጃ ላይ ሆነው ይከተላሉ። ባየር ሌቨርኩሰን ላይፕሲሽን 3-0 ድል አድርጓል። ማይንስ ቦሩሲያ ሚንሽንግላድባህን 4-3 አሸንፎ 6ኛ ደረጃ ላይ ሰፍሯል። ኤስቬ ኤልስበርግ እና ብሬመንም በ7 ነጥብ እስከ 8ኛ ደረጃ ላይ ተደርድሯል። ተመልካቾች የስፖርት ጥንቅራችን በዚሁ ይደመደማል። አስተያየት ጥቆማችሁ ያለን ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።
1: አድማጮች የሰኞ መስከረም 11 2019 ዓመተ ምህረት ዝግጅታችን እስከዚሁ ነበር። መልካም ምሽት እያልኩ ለነገ ቀጠሮ ይዤ የምሰናበታችሁ አዜብ ታደሰ ነኝ። ጤና ይስጥልኝ።